0: DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ ማክሰኞ መስከረም 12 ቀን 2019 ዓ.ም ተመረጠ። ጤና ይስጥልን አድማጮቻችን፣ ከዶች ቨለ የሚተላለፍላችሁ የዕለቱ የቀጥታ ስርጭታችን እነሆ ጀመረ። አብራችሁን ቆዩ። ለዓለም ዋና ዋና ዜና አዚብ ታደሰ ለአንድ ሰዓት የሚቆየውን ስርጭት በማስተናበር ደግሞ እኔ ታምራት ኢንሳ በጋራን ቆያለን። ስርጭታችንን ለመከታተል ያመቻችሁ ዘንድ አማራጭ ማድመጫ መስመሮችን ላስታውሳችሁ። በሳተላይት ላይ እንገኛለን። በኢትዮሳት ብትፈልጉን በኤንኤስኤስ 12 ላይ ታገኙናላችሁ። በ10985.0 ሜጋሄርዝ ሆሪዞንታል ዲደብሊው 08 ላይ። በተጨማሪም ዲደብሊው አማሪክ በተባለው መተግበሪያ በተንቀሳቃሽ ስልክ በታብሌት እንዲሁም ማድመጥ ትችላላችሁ። በፌስቡክ ቴሌግራም እና ዩቲዩብም እንዲሁ በዲደብሊው አማሪክ አድራሻችን የቀጥታ ስርጭታችንን ያደምጣችሁ። አስተያየት፣ ጥቆማ፣ መረጃ ሁሉ ልታቀብሉበት ትችላላችሁ። ያለም ዜናን በማስቀደም የሚጀምረው የዕለቱ ስርጭታችን የዜና መጽሔትና ሳምንታዊ መሰናዶችን በቅደም ተከተል ያስደምጣል። የዜና መጽሔታችን በዛሬ ጥንቅሩ ትብብር ለህልውና የተባለው የታጣቂዎች ቡድን ምስረታ ላይ የፖለቲካ ፓርቲዎችና የፖለቲከኞችን አስተያየት ያሰባስብባቸውን ዘገባዎች ያስደምጣል። ዓለም አቀፉ ድንበር የለሽ የሐኪሞች ቡድን በታጣቂዎች ጥቃት ምክንያት በርካታ ተጎጂዎች ጋምቤላ ውስጥ ወደሚገኘው የሕክምና መስጫ ተቋሙ መምጣታቸውን ገልጿል። በሶማሊያ ላለው የአፍሪካ ህብረት ተልእኮ የሚደረገው የገንዘብ ድጋፍ በአንድ ዓመት መራዘም መጠነኛ እፎይታ እንደሚሰጥ የተገለጸበት ዘገባንም ይዘናል። ሳምንታዊዎቹ ጤናና አካባቢ እንዲሁም አውሮፓና ጀርመን የተመደበላቸውን ሰዓት ጠብቀው ይስተናገዳሉ። አሁን የዓለም ዜናን እናስቀድም። አዜብ ታደሰ።
0: የዲደብሊው ዜና።
2: ጤና ይስጥልኝ። በቅድሚያ ማርስተ ዜናዎቹን አሰማለሁ። በኢትዮጵያ የሚታየው የጸጥታ ሁኔታ አሳስቦኛል ሲል የተባበሩት መንግስታት ድርጅት አስታወቀ። በአገሪቱ ጥረቶችን ለመቀነስና የፕሪቶሪያ ስምምነትን ተግባራዊ ለማድረግ በአፍሪቃ ህብረት የሚመራውን ጥረት የተባበሩት መንግስታት ድርጅት መደገፉን እንደሚቀጥልም ገልጿል። በተባበሩት መንግስታት ድርጅት ግምት መሰረት የመን ውስጥ እየተባባሰ በመጣው ግጭት በሚቀጥሉት 3 ወራት በአገር ውስጥ የተፈናቀሉ ሰዎች ቁጥር ከ230,000 ሊበልጥ ይችላል። CNN, MS Now እና ፖለቲኮ የተሰኙት የአሜሪካ የዜና አውታሮች የዶናልድ ትራምፕ አስተዳደር ከዋይት ሀውስ ካገዳቸው በኋላ አስተዳደሩን መክሰሳቸውን አስታወቁ። 81ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዛሬ ኒውዮርክ ላይ በይፋ ጀመረ። ዜናው በዝርዝር። በኢትዮጵያ የሚታየው የጸጥታ ሁኔታ አሳስቦኛል ሲል የተባበሩት መንግስታት ድርጅት አስታወቀ። ትናንት በዓለም ዙሪያ ታስቦ የዋለውን ዓለም አቀፉን የሰላም መታሰቢያ ዕለት አስመልክቶ የድርጅቱ ዋና ጸሐፊ የአንቶኒዮ ጉተረሽ ቃል አቀባይ ስቴፈን ዱጃሪክ በሰጡት ጋዜጣዊ መግለጫ በኢትዮጵያ እየተባባሰ የመጣው የጸጥታ ሁኔታና ከቅርብ ጊዜ ወዲህ በኢትዮጵያ እየታዩ ያሉት ክስተቶችና የተቃዋሚዎችና የታጣቂ ኃይሎች ጥምረት አሳስቦኛል ሲሉ ተናግረዋል።
3: I can tell you that we are deeply concerned by the በኢትዮጵያ እየተባባሰ የመጣው የጸጥታ ሁኔታና ከቅርብ ጊዜ ወዲህ እየታዩ ያሉት ክስተቶች አሳሳቢ ናቸው። አዲስ የታጠቁ ቡድኖች ጥምረት መመስረትና በሀገሪቱ ቀጣይነት ያለው የጸጥታ ችግርና የድሮን ጥቃቶችን በተመለከተ የሚወጡ ዘገባዎችን ጨምሮ በጣም አሳስቦናል። ከፍተኛ ውጥረት ባለበት ሁኔታ ሁሉም ባለድርሻ አካላት ሁኔታውን የበለጠ ሊያባብሱ ከሚችሉ ድርጊቶች ወይም ንግግሮች እንዲቆጠቡ እንዲሁም ለመወያየትና እንደገና ለመነጋገር እንዲወስኑ እናሳስባለን።
2: ወታደራዊ እርምጃ የፖለቲካ ልዩነቶችን ወይም መሰረታዊ ቅሬታዎችን አይፈቱም ያሉት የመንግስታቱ ድርጅት ቃል አቀባይ ውጥረቶችን ለመቀነስና የፕሪቶሪያ ስምምነትን ተግባራዊ ለማድረግ በአፍሪካ ህብረት የሚመራውን ጥረት የተባበሩት መንግስታት ድርጅት መደገፉን ይቀጥላል ሲሉም ተናግረዋል። በደቡብ ሱዳን የመጀመሪያውን ምርጫ ለማካሄድ ዝግጅት እየተደረገ ባለበት በአሁን ወቅት ፕሬዚዳንት ሳልቫ ኪር በስልጣን ላይ ለመቆየት የሚያስችላቸውን የህግ ማሻሻያ መፈረማቸው ተሰማ። የሳልቫኪር ይህርምጃ የሀገሪቱን ምክትል ፕሬዝዳንቶችን ከስልጣን ለማንሳት በመወሰናቸው ነው ተብሏል። ፕሬዝዳንቱ የህግ ማሻሻያ ማድረጋቸውን ተከትሎ ዛሬ ማክሰኞ በዋና ከተማ ጁባ ከፍተኛ የጸጥታ ኃይል እንቅስቃሴ መታየቱ ተመልክቷል። ደቡብ ሱዳን በጎርጎሮሳውያኑ 2011 ነጻነቷን በተገኘም ብዙም ሳይቆይ በፕሬዝዳንት ሳልቫኪርና በአሁን ወቅት እስር ላይ በሚገኙት ምክትል ፕሬዝዳንት ሪክ ማቸር መካከል በተነሳ ግጭት በሀገሪቱ ለአምስት አመታት የርስ በርስ ጦርነት ውስጥ ገብታ ነበር። የደቡብ ሱዳኑ ምርጫ ሁለት ጊዜ ከተራዘመ በኋላ ለፊታችን ታህሳስ 22 ለማካሄድ ቀጠሮ ተይዞለታል። ይሁንና ዓለም አቀፍ ታዛቢዎች በሀገሪቱ ያለው ከፍተኛ ድህነትና ሙስና ምርጫውን ለማካሄድ የሚያስችል ዝግጁነት እንደሌለ አመላካች ነው ሲሉ ግምታቸውን ያስቀምጣሉ። ፕሬዝዳንት ሳልቫኪር ዘግይቶ በጸደቀው ብሔራዊ የምርጫ ህግ ላይ የፈረሙት ትናንትና ሰኞ መሆኑ ታውቋል። ይህ ማሻሻያ በጎርጎሮሳውያኑ 2018 አገዛዙ ከተቃዋሚዎች ጋር ባካሄደው የስልጣን ክፍፍል ስምምነት መሰረት የተሾሙትን አምስት ምክትል ፕሬዝዳንቶች ከስልጣን ለማንሳት የሚያስችል ነው። የተባበሩት መንግስታት ድርጅት የመን ውስጥ እየተባባሰ በመጣው ግጭት በሚቀጥሉት 3 ወራት በአገር ውስጥ የተፈናቀሉ ሰዎች ቁጥር ከ230 ሺህ ሊበልጥ ይችላል ሲል ግምቱን አስቀመጠ። በጄኔቫ የሚገኙ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የዩኤንኤችሲአር ተወካዮች ዛሬ ማክሰኞ በሰጡት መግለጫ ከያዝነው መስከረም መጀመሪያ አንስቶ ከ130 ሺህ በላይ የመናውያን በአገሪቱ ውስጥ በተከሰተው ከባድ ውጊያን ተከትሎ ተፈናቅለዋል። ከዚህ በተጨማሪ እስካሁን ከ3000 በላይ የየመን ስደተኞች ወደ ጅቡቲ ገብተዋል። እንደተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ይህ ቁጥር በሚቀጥሉት 6 ወራት በ10000 ሊያድግ እንደሚችል ይጠበቃል። በደቡባዊቷ የመን ታዕዚ ግዛት ከተፈናቀሉት እጅግ በርካታ የመናውያን መካከል አብዛኞቹ ከቅርብ ሳምንታት ወዲህ በኢራን በሚደገፉት የሁቲ ታጣቂዎች ወደፊት በመገስገል ላይ በሚገኙባት በባብ አልማንዳብ የባህር መስመር አቅራቢያ በሚገኘው የታኢዝ ግዛት ከሚገኙ መኖሪያ ቤታቸው የተፈናቀሉ ናቸው። በሌላ በኩል ቡድን 7 በመባል የሚታወቁት በኢንዱስትሪ የበለጸጉት የዓለማችን ሀገራት ቡድን በኢራን የሚደገፉት የየመን ሁቲ ታጣቂዎች በሳውዲ አረቢያና በየመን ግዛት ውስጥ የፈጸሟቸው ጥቃቶችን አወገዘ። ጀርመን፣ ፈረንሳይ፣ ጣሊያን፣ ጃፓን፣ ካናዳ፣ እንግሊዝና አሜሪካንን ያካተተው ቡድን ሰባት ባወጣው የጋራ መግለጫ መሰረት በየመን እየተባባሰ የመጣው ሁኔታ በቀይ ባህር በባብ አልማንዳብ የባህር መስመርና በዓለም አቀፍ የኃይል አቅርቦት ደህንነት ላይ ተቀባይነት የሌለው ስጋት ይፈጥራል። ባለፈው ሳምንት የሁቲ ታጣቂዎች ፈጣን ጥቃት በመሰንዘር የየመንን ምዕራባዊ የባህር ዳርቻ የተቆጣጠሩ ሲሆን በዚህም በቀይ ባህር መግቢያ ላይ የሚገኘውን ስልታዊ የባብ አልማንዳብ የባህር መስመር የመቆጣጠር እድል መያዛቸው ተመልክቷል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ሰማንያ አንደኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዛሬ ኒውዮርክ ላይ በይፋ ጀመረ። ጉባኤውን በይፋ የከፈቱት የድርጅቱ ዋና ጻፊ አንቶኒዮ ጉተረሽ ናቸው። በዛሬው ጉባኤ ላይ የብራዚሉ ፕሬዝዳንትና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ንግግር አድርገዋል። ቴህራን የኒውክሌር መርሃ ግብሯን እንድትተውና በመካከለኛው ምስራቅ ለሚንቀሳቀሱ ታጣቂ ቡድኖች የምታደርገውን ድጋፍ እንድታቆም በርካታ እድሎች ተሰጥቷት ነበር ያሉት ትራምፕ እነሱ ግን ይህንን ለማድረግ ፈቃደኛ አልሆኑም፣ ይህም ትልቅ ስህተት ነበር ብለዋል። ትራምፕ በመቀጠል የመስከረም 11 ጥቃትን እንዲሁም በኢራን የሚደገፈው የፍልስጤም ታጣቂ ቡድን ሐማስ ጥቅምት 7 2023 እስራኤል ላይ ያደረሰውን ጥቃት ተጠቅሰዋል። በጉባኤው ላይ በመጪዎቹ ሰዓታት የቱርክና የፈረንሳዩ ፕሬዝዳንቶች ንግግር ያደርጋሉ ተብሎ ይጠበቃል። እስከፊታችን ቅዳሜ በሚዘልቀው በዚህ ጉባኤ በጦርነት ደመና በተሸፈነው ዓለም በመራር ልዩነቶች ሰው ሰራሽ አስተውሎት በሰብአዊነት ላይ ሊያስከትል ይችላል በተባለ አደጋ ባየር ንብረት ለውጥና በዋጋ ንረት ላይ ይነጋገራል ተብሎ ይጠበቃል። የብሪታንያ ባለስልጣናት ትናንት ሰኞ አንድ ግለሰብን ከሩዋንዳ የዘር ማጥፋት ወንጀል ጋር ግንኙነት አለው በሚል ክስ አሰሩ። ባለስልጣናቱ ጉዳዩን ለበርካታ አመታት ሲከታተሉ የቆዩ ቢሆንም ብሪታንያ ውስጥ እንዲህ አይነት ክስ ሲመሰረት እና አንድ ግለሰብ ለእስር ሲበቃ ይህ ለመጀመሪያ ጊዜ ነው። የ65 አመቱ ግለሰብ በሩዋንዳ የዘር ማጥፋት ወንጀል ውስጥ ተባባሪ በመሆንና በሩዋንዳ በሰው ልጅ ላይ የተፈጸሙ ወንጀሎችን በመርዳት ጨምሮ በስድስት ነጥቦች ተከሷል። ግለሰቡ መነሻው ከኪጋሊ ሩዋንዳ ቢሆንም ለእስር የበቃው ይኖርበት በነበረው በለንደን ከተማ ነው። እንደ ጎርጎሮሳውያኑ አቆጣጠር በ1998 ዓ.ም በጥገኝነት ወደ እንግሊዝ የገባው ይህ ሰው ስሙን ቀይሮ በጎርጎሮሳውያኑ 2004 ዓ.ም የብሪታንያ ዜግነትን ያገኘ ሰው ነበረ። በጎርጎሮሳውያኑ 2006 በሩዋንዳ በነበረው ከዘር ማጥፋት ወንጀል ጋር በዚያው በእንግሊዝ ታስሮ ነበረ። ሲኤንኤን፣ ኤምኤስ ናው እና ፖለቲኮ የተሰኙት የአሜሪካ የዜና አውታሮች የዶናልድ ትራምፕን አስተዳደር ከዋይት ሀውስ ካገዳቸው በኋላ አስተዳደሩን መክሰሳቸውን አስታወቁ። ሲኤንኤን፣ ኤምኤስ ናው እና ፖለቲኮ የተጣለባቸው እገዳ የፕሬስ ነጻነትንና የነጻ ጋዜጠኝነት መብት አደጋ ላይ የሚጥል ነው ሲሉ ገልጸዋል። ሶስቱ የዩናይትድ ስቴትስ እውቅ የዜና አውታሮች በሰጡት የጋራ መግለጫ በአሜሪካ ሕግ መንግስት በመጀመሪያ የተጠቀሰውን መብታችንን ለመጠበቅና መንግስት ፕሬሱ ምን እንደሚያቀርብ ወይም እንደሚያሳትም እንደማይወስን የሚገልጸውን መርህ ለመከላከል ክስ እያቀረብን መሆኑን ለመንግስት አሳውቀናል ሲሉ ተናግረዋል። ይህ መግለጫ የተሰማው ፕሬዚዳንት ዶናልድ ትራምፕ የሚዲያ አውታሮች ልብ ወለድ እንደዘገቡና ስለ አስተዳደራቸው በሚያወጡት ዘገባ ዋሽተዋል ሲሉ ከከሰሱ በኋላ ነው። ትናንት ሰኞ ትራምፕ በማህበራዊ ሚዲያ ገጻቸው ላይ አስተዳደራቸው ነጻውን ፕሬስ ኢላማ እንዳላደረገ፣ ነገር ግን እንደ ካንሰር እያደገ የመጣውን የውሸት ዜና ላይ ጥቃት እየሰነዘረ ነው ሲሉ ጽፈዋል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እነሆ። በኢትዮጵያ የሚታየው የጸጥታ ሁኔታ አሳስቦኛል ሲል የተባበሩት መንግስታት ድርጅት አስታወቀ። በሀገሪቱ ውጥረቶችን ለመቀነስና የፕሪቶሪያ ስምምነትን ተግባራዊ ለማድረግ በአፍሪካ ህብረት የሚመራውን ጥረት የተባበሩት መንግስታት ድርጅት መደገፉን እንደሚቀጥልም ገልጿል። በተባበሩት መንግስታት ድርጅት ግምት መሰረት የመን ውስጥ እየተባባሰ በመጣው ግጭት በሚቀጥሉት 3 ወራት በአገር ውስጥ የተፈናቀሉ ሰዎች ቁጥር ከ230,000 ሊበልጥ ይችላል። ሲኤንኤን፣ ኤምኤስ ናው እና ፖለቲኮ የተሰኙት የአሜሪካ የዜና አውታሮች የዶናልድ ትራምፕ አስተዳደር ከዋይት ሀውስ ካገዳቸው በኋላ አስተዳደሩን መክሰሳቸውን አስታወቁ። 81ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዛሬ ኒውዮርክ ላይ በይፋ ጀመረ። ዜናው አበቃ።
1: ለዓለም ዋና ዋና ዜና አዚብ ታደሰን አመሰግናለሁ።
0: የዜና መጽሔት
1: አራት ርዕሰ ጉዳዮችን የሚያስተነትነው የዕለቱ መጽሔት ዜናችን ሁለቱ በቅርቡ የተመሰረተውን ትብብርን በተመለከተ ይመለከታል። ቀዳሚው ከአዲስ አበባ ነው የደረሰን። 7 ታጣቂና የፖለቲካ ኃይላትን ያቀፈ ትብብር መመስረቱ መነገሩን ተከትሎ ግለሰቦች፣ ተቋማትና ልዩ ልዩ አደረጃጀቶች አዎንታዊም አሉታዊም አስተያየቶችን እየሰነዘሩ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን የትግራይ ቴሌቪዥንን ከትናንት ጀምሮ ማገዱ መገለጹ የዚህን ጥምረት ይፋ መድረክ ተከትሎ የተስተዋለ ጉልህ እርምጃ ሆኗል። የአፍሪካ ህብረትና ሌሎች ቀጠናዊ ተቋማት በጉዳዩ ላይ እስካሁን ያሉት ነገር የለም። የመንግስታቱ ድርጅት ግን ኢትዮጵያ ውስጥ የታጠቁ ቡድኖች ጥምረት መፈጠርን እንዲሁም የቀጠለ ያለውን የጸጥታ መደፍረስና የድሮን ጥቃት በተመለከተ ከፍተኛ ስጋት እንዳለው ገልጿል። ዶቼ ቬለ ከትናንት ጀምሮ በጉዳዩ ላይ ከመንግስት ምላሽ ለማግኘት ያደረገው ጥረት አልተሳካም። ሰለሞን ሙጬ ተጨማሪ ዘገባ አለው።
4: የኢትዮጵያ መገናኛ ብዙሃን ባለስልጣን በትግራይ ቴሌቪዥን ላይ ላልተወሰነ ጊዜ እገዳ መጣሉን፣ ማንኛውም መገናኛው ታርጣቢያውን እንደ መረጃ ምንጭ እንዳይጠቀም ማሳሰቡና ያንን በሚተላለፉት ላይ ህጋዊና አስተዳደራዊ እርምጃ እንደሚወስድ ማስጠንቀቁ የጥምረት ዜናውን ተከትሎ የተሰማ ጉልህ ውሳኔ ሆኗል። ትብብር መመስረቱ መነገሩን ተከትሎ ደግሞ ግለሰቦች፣ ተቋማትና ልዩ ልዩ ዓላማ ያላቸው አደረጃጀቶች በተለይ በማህበራዊ መገናኛው ታሮች አዎንታዊ ምላሽም ብርቱ ትችትን በመሰንዘር ላይ ይገኛሉ። የወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ ጉዳዩን በአሉታ ከተመለከቱት ተቋማት አንዱ ሲሆን በህዝባችን ማንነት፣ ህልውናና ወሰን ላይ የሚደረጉ ያላቸው ህገወጥ የጀርባ ሴራዎችና ስምምነቶችን የአማራም ሆነ የኢትዮጵያ ህዝብ በጥንቃቄና በንቃት ሊመለከት ይገባል በማለት ትብብሩን አጥብቆ ነቅፏል። ከጥምረቱ መስራቾች አንዱ ነው የተባለው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከዚህ በፊት ለሁለት መከፈሉ ተዘግቧል። አንደኛውና ኢትዮጵያ ውስጥ የሚገኘው አንጃ በጥምረቱ ተሳትፎ እንደሌለው ጠቅሶ በድርጅቱ የቀድሞ ሊቀመንበር የሚመራ ያለው ቡድን የሚያሰራጨው መግለጫ አቋሙ እንዳልሆነ ገልጿል። በድርጅቱ የቀድሞ ሊቀመንበር አብዱራህማን ሼክ ማህዲ የሚመራውና በውጭ ሀገራት የሚገኘው የኦብነግ አንጃ ግን የዚህ ጥምረት መስራች መሆኑ ታውቋል። የአብሮነት ኢትዮጵያ የተባለው የፖለቲካ ኃይል በአንጻሩ ለዚህ ትብብር በጎ ምላሽ ሰጥቷል። ዶቼ ቬለ ስለ ጉዳዩ ከመንግስት ምላሽ ለማግኘት ከትናንት ጀምሮ ያደረገው ጥረት አልተሳካም። የተወሰኑ አስተያየት እንዲሰጡ የጠየቅናቸው የፖለቲካ ድርጅቶችም ለጊዜው ዝምታን መርጠዋል። በጉዳዩ ላይ ሰፊ የዘገባ ሽፋን ከሰጡ ዓለም አቀፍ መገናኛ አውታሮች አንዱ የሆነው ሮይተርስ የዜና አገልግሎት ትናንት ባወጣው ዘገባ የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ ቢለኔ ስዩም የጥምረቱ አባላት የኢትዮጵያ ጎረቤትና ታሪካዊ ተቀናቃኝ ከሆነችው ኤርትራ በሚደረግላቸው የገንዘብ ድጋፍ ለተወሰነ ጊዜ ሲተባበሩ እንደቆዩ፣ በቅርቡ የተሰጠው መግለጫ የኢትዮጵያ መንግስት ደጋግሞ ሲናገርበት የቆየውን ጉዳይ የሚያረጋግጥ ነው ሲሉ ትናንት በጽሁፍ መልእክት እንደገለጹለት ጽፏል። በሌላ በኩል መንግስት የሚያስተዳድራቸው መገናኛ ብዙሀን ለጉዳዩ የተሰጠው ምላሽ በሚመስል መልኩ ጠቅላይ ሚኒስትር አብይ አህመድ ታጣቂዎችን በሚመለከት ከዚህ በፊት በልዩ ልዩ መድረኮች ያደረጓቸውን ንግግሮችና ቃለመጠይቆች ደጋግመው እያሰራጩ ይገኛሉ። ለአብነትም የኢትዮጵያ ቴሌቪዥን የለቀቀው ይሄኛው ይገኝበታል።
5: አልፎ አልፎ የተቃዋሚ ፓርቲ ወይም ግለሰቦች ሲወያዩ ከሰማችሁ የኔና ያንተ ጉዳይ አሁን ይቆይ፣ በኋላ እንደርስበታለን፣ አሁን ዋናው ጉዳይ ይህንን መንግስት መጣል ነው፣ ይህንን መንግስት ከጣልን በኋላ እንዴት ያለ መንግስት፣ እንዴት ያለ ስርዓት የሚለው እንወያያለን ይላሉ።
4: የኢትዮጵያን የፖለቲካ ሁኔታ በቅርበት የሚከታተሉ አንድ የፖለቲካ ተንታኝ በሁሉም ወገን የድርድር ሀሳብና ፈቃድ ካለ ታጣቂዎቹ ወደ አንድ መምጣታቸው በከፊል በጎ ነገር ነው፣ ሆኖም ይህ ኃይል ግቡ ቢሳካ በድህረ መንግስት ማስወገድ ወቅት ኢትዮጵያ ከባድ ፈተና ሊገጥማት እንደሚችል ያላቸውን ምልከታ ትናንት አጋርተውናል።
6: በየትኛውም መንገድ በድርድር በሰላም ነገሮችን መስመር ማስያዝ ከተቻለ እንደ ሀገርም እንደ ቀጠናም እሰይ የሚያሰኝ ውጤትን ይዞ ይመጣል። በአንድ በኩል ደግሞ ያለመሳካት እድልም ስላለው የባልካናይዜሽን ፕሮብለም ይገጥመ እንዲሆን መስጋት ክፉ ማሰብ አይመስለኝም።
4: የአፍሪካ ህብረትና ሌሎች ቀጠናዊ ተቋማት በጉዳዩ ላይ እስካሁን ያሉት ነገር የለም። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ትናንት በሰጡት መግለጫ ግን በኢትዮጵያ እየተባባሰ የመጣውን የጸጥታ ሁኔታና በቅርቡ የታዩ ክስተቶችን ማለትም የአዳዲስ የታጠቁ ቡድኖች ጥምረት መፈጠርን፣ የቀጠለውን የጸጥታ መደፍረስና የድሮን ጥቃቶችን በተመለከተ ከፍተኛ ስጋት አለን ብለዋል። ቃል አቀባዩ አክለውም ሁሉም ባለድርሻ አካላት ውጥረት በከፍተኛ ደረጃ ባየለበት በዚህ ወቅት ሁኔታውን የበለጠ ሊያባብሱ ከሚችሉ ድርጊቶች ወይም ንግግሮች እንዲቆጠቡና ለውይይት ያላቸውን ቁርጠኝነት እንዲያድሱ ጠይቀዋል። ወታደራዊ እርምጃ የፖለቲካ ልዩነቶችን አይፈታም ያሉት የአንቶኒዮ ጉቴሬዥ ቃል አቀባይ መሰረታዊ ቅራኔዎችንም አይፈታም ብለዋል። የመንግስታቱ ድርጅት የፕሪቶሪያው ዘላቂ ግጭት የማቆም ስምምነት እንዲከበር በአፍሪቃ ህብረት የሚመሩ ያላቸውን ጥረቶችንም መደገፉን እንደሚቀጥል ቃል አቀባዩ በመግለጫቸው ጠቅሰዋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ህዝባዊ ወያነ ሓርነት ትግራይ ህወሓት፣ አማራ ፋኖ ብሔራዊ ንቅናቄ አፋብንና የኦሮሞ ነጻነት ሰራዊት ኦነሰን ጨምሮ ሰባት የታጣቂ ቡድኖች የመሰረቱት ትብብር ለህልውና ይፋ መደረጉን ተከትሎ የተለያዩ አስተያየቶች እየተሰጡበት ነው። የብልጽግና ፓርቲ ሚመራውን የፌደራል መንግስት ማስወገድን ዓላማ አድርጎ መመስረቱ የተገለጸው ትብብሩ መንግስትን ማስወገድ ብቻ ኢላማ ማድረጉ በህዝቡ ዘንድ ስጋት እንዲፈጠር ምክንያት መሆኑን አስተያየታቸው ለዶች ቨለይ ሰጡ የፖለቲካ ተንታኝ ተናግረዋል። ትብብሩ ፍኖተ ካርታውን ለህዝብ ማሳወቅ እንዳለበትም ገልጸዋል። ስዩም ጌቱ የታዋቂ ፖለቲከኞችና ተንታኞችን ጨምሮ በትብብሩ ላይ በመገናኛ ብዙሃን የተባሉትን ሐሳቦች ጨምሮ ተከታዩን ዘገባ አጠናቅሯል።
7: ከትናንት በስቲያ እሁድ በይፋ የተነገረው የሰባት ታጣቂ ቡድኖች በጠቅላይ ሚኒስትር አብይ አህመድ መንግስት ላይ አብሮ ለመታገል መተባበር በሰፊው መነጋገሪያ ሆኖ ቀጥሏል። አስተያየታቸውን በዚህ ጉዳይ ላይ ለዶች ቬለ የሰጡ የኢትዮጵያን ፖለቲካ ውጣ ውረዱን ላለፉት ድፍን 50 ዓመታትና አሁንም ድረስ በቅርበት የሚከታተሉት እውቅ የህግ ባለሙያና የፖለቲካ ጉዳዮች ተንታኝ አቶ ባይሳ ዋቆያ ይህን ሀሳብ ሰንዝረዋል።
8: በሶስቱ ታላላቅ እነዚህ ፋኖ፣ ኦላና ቲፒኤልኤፍን በተመለከተ በቀጥታም ይሁን በተዘዋዋሪ ይከታተል ነበር የኢትዮጵያን ፖለቲካ። ሶስቱን ያለፈው ታሪካቸውን ስንመረምር እንዲያውም አንደኛው ለአንደኛው መፈጠር ምክንያት ሆነው የተፈጠሩ ናቸው ብዬ ነው የማስበው። አይተዋወቁም ማለት አይደለም፣ ዛሬ ላይ ተገናኝቶ ትብብር መፍጠር አይችሉም ማለት አይደለም። የነበራቸው አንዱ ለአንዱ እንደ ጠላት መታየት ለዛሬው ትብብራቸው መፍጠር እንደ ኔጋቲቭ ሁልጊዜ መቀጠል አለበት። በመሀላቸው ካለው ቅራኔ ይበልጥ የገዘፈ ጠላት ቢያጋጥማቸው ለጊዜያዊ ትብብር ማድረግ ይችላሉ። እንደዛም ሆኖ ግን እኔ አሁን በዚህ ትብብር ዶኩመንት ቸው ላይ እንዳየሁት ከሆነ ይሄ ዝም ብሎ ሜሞራንድ ኦፍ አንደርስታንዲንግ ይመስለኛል።
7: ከጊዜያዊ እቅዳቸው በኋላ ለህዝብ ለሀገር ምን ጥቅም ሊያስገኝ ይችላል ወይስ ወደ ባሰ ሁኔታም ሊያመራ የሚችልበት እድል ነው ያለው?
8: የመጀመሪያው አላማቸው ወይም የትብብራቸው መጨረሻ ጎል አብይን ከስልጣን ማውረድ ብቻ ከሆነ እና እዛው የሚቆም ከሆነ በጣም ትልቅ አደጋ ነው። ምክንያቱም በአገሪቷ መንግስት አልባ የምትሆንበት ሁኔታ ሊፈጠር ይችላል። አብይን በማውረድ ላይ ስልጣን በማግለል ላይ ብቻ ተስማምተን እናቆማለን ብሎ ተስማምተው ከሆነ ስህተት ነው። ዝርዝሩ መውጣት አለበት። አክሽን ፕላን፣ የህዝቡ ሚና፣ ሰላማዊ ትግል እንደሚያካሂዱ ምንድን ነው ሚናቸው? ወይስ ታጣቂ ኃይሎቹ ጠመንጃ ስለያዙ ብቻ መጥቶ ስልጣኑን ይዛሉ? ያ ሰነድ በእኔ መውጣት አለበት።
7: በትብብሩ ውስጥ ተሳትፎን ካደረጉ የፖለቲካ ድርጅቶች አንዱ የሆነው በኦሮሚያ ክልል በስፋት የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ኦነሴ ባሳለፍነው ሳምንት ውስጥ ባወጣው መግለጫ ከዚህ በፊት ጽምዶ በሚል በተዘጋጀው ትብብር ውስጥ አለመሆኑን ገልጸው ከሌላኛው የዚህ ትብብር አባል ፋኖ ጋር በተለይም በወለጋ አካባቢ የሚደረግን እንቅስቃሴ በማስመልከት የሚቃረን ተቃውሞ ያለበት ሀሳብ ማሰማቱ ይታወሳል። እሁድ ይፋ የሆነውን ትብብር ተከትሎ የኦሮሞ ፖለቲከኞችም የተለያዩ አስተያየቶቻቸውን በማሰማት ላይ ይገኛሉ። የጠቅላይ ሚኒስትር አብይ አህመድ መንግስት ላይ የሰላ ትችት በማሰማት የሚታወቁት ፖለቲከኛ ጀዋር መሐመድ ትናንት ከቢቢሲ አፋን ኦሮሞ ጋር በነበራቸው ቆይታ የተቃዋሚ ታጣቂዎቹን ጥምረት ስርዓት ለመገንባት ሳይሆን ያለውን ስርዓት በማፍረስ ላይ ብቻ ያተኮረ ብለውታል። ቀደም ሲል በኦሮሞ ነጻነት ሰራዊት ኦነሴ ውስጥ ከፍተኛ ወታደራዊ አዛዥ የነበሩና ጃልሽሩቤ በሚል ቅጽል ስማቸው የሚታወቁት አሁን ላይ ደግሞ የኦሮሚያ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ሆኖ የሚያገለግሉት አቶ ቶሌራ ረጋሳ በኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ላይ ቀርቦ በሰጡት አስተያየት ትብብሩን ነቅፈዋል። ፋኖና ኦነሴ በአንድ ቀጠና ነው የሚሰማሩት። የኦሮሞ ህዝብ ንብረቱ፣ ከብቶቹ እየተዘረፉ ከቀየው ስፈናቀል ስታይ ግን ይከፋሃል። እኔ ጦር በሚመራበት ወቅት ለምን ብዬ ፋኖን መዋጋት ስጀምር አቅጣጫህን ወደ አዲስ አበባ ብቻ አድርግ በሚል ትእዛዝ ወርዶብኛል። ከፋኖ ጋር የምትይዘው መሳሪያ ተመሳሳይ ሆኖ ሁለቱም ሸማቂ ሆነው ህዝብን እያፈናቀሉ ምን ታተርፋለህ? ተንታኙ አቶ ባይሳ እንደሚሉትም እያንዳንዱ የትብብር አባላት ግልጽ የትብብሩን ዓላማ ለደጋፊዎቻቸው ወይም ወከልን ለሚሉት ማህበረሰብ ማብራራት አለባቸው ብለዋል።
8: እኛ ከዚህ ለምሳሌ ኦላን በግልጽ እንውሰድና ሞር ማቀው ብዙ ስለሱ ስለሆነ በግልጽ ወጥቶ እኔ እዚህ ድርድር ውስጥ የገባሁት ለኦሮሞ ህዝብ ግልጽ ሆነ አጀንዳ ምን እንደሆነ መግለጽ አለበት። ይሄ ከቲፒኤልኤፍ ይጠበቃል፣ ከፋኖ ይጠበቃል ብሎ በራሳቸው ውሳኔ ሄደ ተሰብስቦ እኛ እናቅልሃለን ብሎ ሲያወጡ እኛ ህዝቡ ደግሞ እነሱ ላይ የምነሳበት ጊዜ ይመጣል።
7: ትርምሱ ግጭቱ እንዳይቀጥል ምን አይነት ግጭቱን የማሳጠሪያ መንገድ ከመንግስት ይጠበቃል?
8: አሁን ዋናውን ጥያቄ ነው ያመጣሁ። አይ እኔ ደጋግሜ እላለሁ፣ መጀመሪያም ጀምሮ የዛሬ 7-6-5 በለው ጀምሮ መንግስት ድክመትን አሳይቷል። በዚህ ጥያቄ ላይ ግጭትን ለመፍታት የመፍትሄ አቅጣጫ ለመቀየስ የመጀመሪያውን እርምጃ መውሰድ ያለበት መንግስት ነው። ሚሊዮን ጊዜ ደጋግሞ የሰላም እጅ የመዘርጋት ግዴታ ያለበት መንግስት ነው። ቢቻል በራሱ ካልተቻለም የዓለም አቀፍ ማህበረሰቡ ሁሉ አሰባስቦ ለሰላም መታገል አለበት። አገሪቷ እያደገች ነው ብሎ ለማሳየት ኢኮኖሚ ጤነኛ መሆን አለበት። ኢኮኖሚ ጤነኛ የሚሆን ደግሞ አንተ በጦርነት ላይ ማታጠፋ ከሆነ ገንዘብን፣ ታንኮችን እያቃጠልክ ሰው እየገደልክ ይስተል ኢኮኖሚ አርግም ሶሳይቲም ተቀውስ በቀውስ ነው የሚሆነው። ስለዚህ መንግስት ለራሱ ጥቅም ሲል እንደ አባት በልሰብ እናረገው ኢትዮጵያን እንቢ ይበል እንደገና መሄድ አለበትና ደጋግሞ ሄዶ አሁንም ሌት አይደለም።
7: ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ተከታዩ ዘገባ ወደ ጋምቤላ ነው የሚወስደን። ዓለም አቀፉ ድንበር የለሽ ያኪሞች ቡድን ኤስኤምኤፍ በጋምቤላ ክልል ባለፈው ሳምንት አርብ መስከረም 8 ቀን 2019 ዓ.ም ተመረተ የደረሰውን ጥቃት ተከትሎ 88 ተጎጂዎች መቀበሉን አስታወቀም። በርካታ ተጎጂዎች ወደ ሕክምና ማዕከሉ መምጣታቸውን ተከትሎ ለስደተኞች ተብሎ በተቋቋመው የሕክምና አገልግሎት መስጫው ላይ መጨናነቅ መፈጠሩ ተገልጿል። ነጋሳ ደሳለኝ ተጨማሪ ዘገባ አለው።
9: በጋምቤላ ክልል ከክልሉ ዋና ከተማ ወደ ኑዌር ዞን ያቀኑ በነበሩ የህዝብ ማመላለሻ ተሽከርካሪዎች ላይ በታጣቂዎች ደርሰዋል በተባለው ጥቃት የሰላማዊ ሰዎች ህይወት ማለፉ ተዘግበዋል። በወቅቱ 6 የህዝብ ማመላለሻ ተሽከርካሪዎች በእጀባ ላይ እንደነበሩ የተገለጸ ሲሆን የድንበር የለሽ ሐኪሞች ቡድን እንዳመለከተውም በዚሁ ጥቃት የተጎዱ 88 ሰዎችን መቀበሉን አስታውቀዋል። የሐኪሞቹ ቡድን ኩሌ በተባለ ስደተኞች ጣቢያ ውስጥ በሚገኘው ጤና ጣቢያ የህክምና እርዳታ እየሰጠ እንደ የሚገኝ አመልክተዋል። የድንበር የለሽ ሐኪሞች ቡድን ለህክምና ወደ ማዕከሉ ከመጡት መካከል 4 ህይወታቸው ማለፉንና 13 የሚደርሱ ደግሞ ለተሻለ ህክምና ወደ ጋምቤላ ሆስፒታል መላኩን ገልጸዋል። የድንበር የለሽ ሐኪሞች ቡድን በማህበራዊ ትስስር ገጹ እንዳመለከተው በጥቃቱ በርከት ያሉ ቀላልና ከባድ ጉዳት የደረሰባቸው ሰዎች በማዕከሉ የህክምና እርዳታ እየተሰጣቸው ይገኛል። በጋምቤላ ክልል አቶ ቦል የተባለው ነዋሪ በእለቱ ከደረሰው ጥቃት አስቀድሞ በጋምቤላ ከተማ 2 ፖሊስ አባላት ባልታወቁ ሰዎች በተተኮሰ ጥይት ህይወታቸው ማለፉን ጠቁመዋል። ታጣቂዎቹ መስከረም 8 በእጀባ ወደ ኑዌር ዞን ይጓዝ በነበረው 6 የህዝብ ማመላለሻ መኪና ውስጥ የነበሩ ሰዎችን በማጥቃት በርካታ ሰዎች ላይ የህይወትና አካል ጉዳት ማድረሳቸውን ጠቁመዋል። በዚህም ጥቃት 16 ሰዎች ህይወት ማለፉን እንደሚያውቁ ነዋሪው ተናገሩ ሲሆን በጥቃቱ የደረሰው ጉዳት መጠን በተመለከተ ነዋሪዎች የተለያየ መረጃ ሰጥተዋል።
10: መጀመሪያ ጥቃት ሲፈጸምባቸው መንገድ ላይ 12 ሰው ወዲያው ህይወታቸው ሲያል ያው በማግስቱ ወደ 16 የተሸጋገሩበት ሁኔታ ነበር። ከዛ በፊትም ማታ ከምንድነው ከንጋታው በፊት ወደ 2 ፖሊስ የተገደለበት ሁኔታ ነበረ። እሱ ከተማ ውስጥ ነው ስራቸው እየሰሩ ጥቃት ተፈጸሙባቸው ወዲያው ህይወታቸው አልፎ በማግስቱ ያው ባሶች በጣም አረመናዊ የሆነ ጥቃት ተፈጸሙባቸው። የ3 ወር ጨቅላ ህጻን ልጅ ሞተ። 2 አመትም እንደዛ ያው እነዚህ በጥይት ተደብድበዋል።
9: ሌላው በኑዌር ብሔረሰብ ዞን ዋንቷ የተባለ ወረዳ ነዋሪ እንደተናገሩት ጥቃቱ መድረሱን ተከትሎ ወደ ኑዌር ዞን የሚሄደው የህዝብ ማጓጓዣ አገልግሎት ተቋርጠዋል። ጥቃቱ በአካባቢው ማህበረሰብ ላይ ከፍተኛ ስጋት መፍጠሩንና ከቦታ ቦታ ለመንቀሳቀስ ኢታንግና አቦል የተባሉ ቦታዎች ላይ የሚደርሱትን ጥቃቶችን በመፍራት ትራንስፖርቱ መቋረጡን ጠቁመዋል።
11: ሰዎች ከሞቱ ወዲህ እስካሁን መንገድ የለም። ማን ሰው አይንቀሳቀስም። ሰው ከከተማ ዋና ከተማ ወደ ወረዳዎች አይሄድም። ከዚህ ወደ አዲስ አበባ አይሄድም። እንዲሁም ተማሪዎች አሁን ተማሪ ወደ ወለጋ የሚሄዱ ተማሪ አሁን በቃ መንገድ የላቸውም። ግን ረጃክሴ ግን ዛብይን ብዙ ጀምሯል። ግን የጋምቤላ ተማሪ ብይ በኩል እንደሚሄዱ ግራ ገብቶናል። በቃ እዛ ዙን አካባቢ መንገድ ስለተቋረጠ አብዛኛው ክፍልኛ ይዛ ናቸው ዙን ናቸው። ይህ ወደ ዋና ከተማ የረፍራል ሆስፒታል ባለበት ማምጣት አልተቻለም። መንገድ ስለሌለ
9: በህዝብ ማመላለሻ መኪናዎች ላይ ጥቃት ደርሷል ለተባሉ አካላት እስካሁን አለመያዛቸው ተገለጸ ሲሆን የጋምቤላ ክልል ሰላምና ጸጥታ ቢሮ ጥቃት አድራሾችን ለመያዝ ክትትል እያደረገ እንደሚገኝ አመልክተዋል። ድንበር የለሹ የሐኪሞች ቡድን የህዝብን ማህበራዊ ዳራና ማንነትን ሳይለይ የህክምና ፍላጎታቸው ላይ በመመስረት ለሁሉም ሰዎች ህክምና እንደሚሰጥ የገለጸ ሲሆን በግጭት ውስጥ የተሳተፉ አካላት ሲቪሎችን ከማጥቃት እንዲጠበቁም ጥሪ አቅርበዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
1: ወደ አዲስ አበባ መለስ ስንል ዩናይትድ ስቴትስ በሶማሊያ ለሚገኘው የአፍሪካ ህብረት ኃይል የሚደረገው የገንዘብ ድጋፍ በአንድ ዓመት እንዲራዘም መስማማቷ መጠነኛ ፎይታ የሚሰጥ ነው ሲሉ አንድ ከፍተኛ የጸጥታ ጉዳዮች ተመራማሪ ተናግረዋል። ከዚሁ ጉዳይ ጋር በተያያዘ ጥናት ለማድረግ ሞቃዲሾ የሚገኙት ተመራማሪው ለዶቼ ቬለ እንደተናገሩት ለአንድ ዓመት የማራዘሙ እቅድ እንደ መሰረታዊ ነገር ሊቆጠር ግን አይችልም። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
12: በእንግሊዝኛውም ህጻረ ቃል አውሰን በመባል የሚታወቀው በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ቀጣይ ዕጣ ፈንታ አጣብቂኝ ውስጥ ገብቶ ቆይቷል። ለዚህ ምክንያቱ ደግሞ ዩናይትድ ስቴትስ ባለፈው የሐምሌ ወር መጀመሪያ ይፋ ያደረገችው ድጋፍ የማቆም ውሳኔ ነው። በአፍሪካ ህብረት የዩናይትድ ስቴትስ ተልእኮ ያኔ ለህብረቱ ኮሚሽን በላከው ደብዳቤ ዋሽንግተን በተባበሩት መንግስታት ድርጅት በኩል ታደረገ የነበረውን ድጋፍ እንደ ጎርጎሮሳውያኑ የዘመን አቆጣጠር ከፊታችን የታህሳስ ወር መጨረሻ ጀምሮ እንደምታቋረጥ አስታውቋል። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በኩል ይህንን ድጋፍ ለመቀጠል የሚመጡ የውሳኔ ሐሳቦችን ውድቅ እንደምታደርግም ጠቁማለች። በዚህ ውሳኔ መሰረት ታዲያ የገንዘቡ ድጋፍ በመጪው ታህሳስ መጨረሻ ወዲያውኑ ይቋረጥ ነበር። ዋሽንግተን ሰሞኑን ለኤምባሲዎች የላከችው ማስታወሻ ግን ድጋፉ ለተጨማሪ አንድ አመት እንደሚቀጥል አመልክቷል። በእንግሊዝኛው ምህጻረ ቃል ISS ተብሎ የሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት መረሳ ካሱ ለጥናት ከሄዱበት ሞቃዲሹ በስልክ ለዶቼ ቬለ እንዳብራሩት የዋሽንግተን ውሳኔ መጠነኛ እፎይታ አስገኝቷል።
13: ምን ያህል ጠቀሜታ ይሰጣል ለሚለው ነገር አሁንም ይሄ በተመሳሳይ በሆኑ ጥናቶች እና ይህንን የሚገናኝ ነገር ነው። በእርግጥ ሰዎችን እያናገርኩም ነበር እና በዚህኛው በኩል እቅድ እያቀዱ እንደሆነ ይህንን የተወሰነ እፎይታ እንደሰጣቸው ምናልባት ለአንድ አመት እገዛ ቢቋረጥ ባርደኑ በእርግጥ ያው አገሮች ራሳቸውን ችለው ሊያደርጉት የሚችሉት ነገር ነው። ግን ያ የነበረውን ጫና የተወሰነ ነገር የቀነሰ ይመስለኛል። ግን መሰረታዊ ነገር ግን ሊሆን አይችልም። መሰረታዊ ነው ማለት ግን አይቻልም።
12: የአፍሪካ ህብረት በሶማሊያ ያለው የአሁኑ ተልእኮ ሲጀመር ታሳቢ የተደረገው የተባበሩት መንግስታት ድርጅት በገንዘብ ይደግፈዋል የሚል ነበር። እናም የድጋፉ መቋረጥ ተልእኮውን አጣብቂኝ ውስጥ ከቶታል። ለዚህ የሶማሊያ ተልእኮ ወታደር ያዋጡት የኢትዮጵያ፣ ዩጋንዳ፣ ቡሩንዲ፣ ኬንያ፣ ግብጽና ጅቡቲ ተወካዮች ባለፈው የሐምሌ ወር መጨረሻ በካምፓላ ባደረጉት ስብሰባም በዚሁ አሳሳቢ ሁኔታ ላይ ተነጋግረዋል። በሶማሊያ ለተሰማራው ኃይል ተገማች የሆነና ቀጣይነት ያለው የገንዘብ ምንጭ እንዲፈለግም ጥሪ አቅርበዋል። አጋር ሀገራትም ለተልእኮው ተጨማሪ ድጋፍ የሚገኝበትን ሁኔታ እንዲያጤኑ ጠይቀዋል። አቶ መረሳ እንዳሉት የዋሽንግተን ውሳኔ በዚህ ስብሰባ የቀረበውን ጥሪ በከፊል የመለሰ ነው።
13: መጨረሻ ላይ እነሱ ያሉት አሁንም ቢሆን በታቀደ በኩል ለመውጣት ጊዜ ያስፈልገናል። ያ ጊዜ ደግሞ ከ18 ወር እስከ 24 ወር ወይ ደግሞ ከ18 ወር እስከ 2 ዓመት ማለት ነው ያስፈልገናል የሚል ነበር ውሳኔያቸው። ወታደር የሚያወጣ አገሮች
12: የአፍሪካ ህብረት በተለያዩ ስያሜዎች በሶማሊያ ያሰማራቸው የሰላም አስከባሪ ኃይሎች ስራቸውን አጠናቀው እንዲወጡ በተለያየ ጊዜ የተያዙ እቅዶች የነበሩ ቢሆንም ሁሉም ግን እስካሁን አልተሳኩም። እያጋጠመ ባለው የገንዘብ ችግርና ሌሎች ተግዳሮቶች ምክንያት ግን አሁን ያለው ኃይል ቀድሞ እንዲወጣ እቅድ መያዙን አቶ መረሳ አብራርተዋል።
13: የአፍሪካ ህብረት የተልእኮ በሶማሊያ ላይ የነበረው እስከ 2029 ነበረ እና በ2029 በፈረንጆች አቆጣጠር የመጨረሻው ኤግዚት እንዲያደርግ ከ2018 ጀምሮ እንዲጀምር ነበረ። አሁን ግን እየሆነ ያለው በ2027 ቀድሞ በሁለት ዓመት ቀድሞ ከዛ በፊት ከነበራቸው እቅድ ቀድሞ እንዲወጣ ነው እየተሰራ ያለው እና ምናልባት በዛኛው ጊዜ በሚቀጥለው ዓመት መውጣት ይችላል አይችሉም ቀጥለን የምናየው ነገር ሆኖ አሁን ያለው ነገር ግን ቢያንስ የአንድ ዓመት እፎይታ የሰጠ ይመስለኛል።
12: አሁን በስራ ላይ ያለው የአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልእኮ የቆይታ ጊዜ እንዲያበቃና ለቀረው አጭር የሽግግር ጊዜ በምስራቅ አፍሪካ ተጠባባቂ ኃይል እንዲተካ ማድረግ እንደሚቻልም አቶ መረሳ ቀደም ሲል ለዶቼ ቬለ ገልጸዋል። በአፍሪካ ህብረት ተልእኮ ስር በሶማሊያ የሚገኙ አብዛኛዎቹ ሀገራት የምስራቅ አፍሪካ ተጠባባቂ ኃይል አባላት መሆናቸውንም አስታውሰዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: በዚሁ ለዕለቱ መጽሔት ዜናችን የያዝናቸውን ዘገባዎች እናጠናቀቃለን። ወደ ሳምንታዊ የዝግጅቶቻችን ምዕራፍ እንሻገራለን። ጤናና አካባቢና አውሮፓና ጀርመን ናቸው በተከታታይ የሚቀርቡት። የዕለቱ ጤናና አካባቢ ዝግጅታችን የህክምና ታሪክ የለወጠ ነው የተባለለት የኢትዮጵያ ብሔራዊ አስቸኳይ ጊዜ ህክምና ቡድን ከዓለም የጤና ድርጅት ዓለም አቀፍ እውቅና ማግኘቱን ነው የሚነግረን። አዘጋጇ ደግሞ ሀና ደምሴ ናት ከአዲስ አበባ። እነሆ ዝግጅቱ።
0: ጤናና አካባቢ።
14: ጤና ይስጥልኝ፣ እንደምን አላችሁ የተከበራችሁ የፕሮግራማችን ተከታታዮች። በዛሬው ሳምንታዊ የጤና ፕሮግራማችን የሀገራችንን የህክምና ታሪክ የለወጠና አህጉራዊ ኩራት ያጎናጸፈ አንድ ስኬት ይዘንላችሁ ቀርበናል። የኢትዮጵያ ብሔራዊ አስቸኳይ ጊዜ የህክምና ቡድን ከዓለም ጤና ድርጅት የዓለም አቀፍ እውቅና አግኝቷል። የማህበረሰብ የአስቸኳይ ጊዜ ህክምና ቡድን እውቅና ለአፍሪካ ሀገራት ሲሰጥ ኢትዮጵያ የመጀመሪያዋ ሀገር ናት። ለመሆኑ ይህ እውቅና እንዴት ሊገኝ ቻለ? ለዜጎችስ ምን ትርጉም አለው? የዓለም ጤና ድርጅት፣ የአፍሪካ ህብረትና የተባበሩት መንግስታት የኢኮኖሚ ኮሚሽን ለአፍሪካ ተወካይ ከሆኑት ፕሮፌሰር ፍራንሲስ ቺሳካ ካሳሎ እንደዚሁም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የድንገተኛ ህክምና ቡድን አስተባባሪ ከሆኑት ከዶክተር ናሆም ታደለ ጋር ቆይታ አድርገናል። ኢትዮጵያ ባለም ጤና ድርጅት WHO ታሪክ የአፍሪካ ቀጠና የመጀመሪያውን በማህበረሰብ ጤና ውቅና ያገኘ የድንገተኛ ህክምና ቡድን መገንባት ይችላልች። ይህ ማለት በተፈጥሮና በሰው ሰራሽ አደጋዎች ወይም ድንገተኛ ወረርሽኞች በሚከሰቱበት ጊዜ ኢትዮጵያ በራሷ አቅም ሙሉ በሙሉ የተደራጀ የድንገተኛ ጊዜያዊ የሜዳ ወይም የአደባባይ ሆስፒታል በማቋቋም ህይወትን ማዳን የሚያስችል የህክምና እርዳታ በመስጠት ዓለም አቀፍ ብቃት አግኝታለች ማለት ነው። የዓለም ጤና ድርጅት ለድንገተኛ ህክምና ቡድኖች እውቅና የሚሰጠው በአንድ መስፈርት ብቻ አይደለም። ቡድኑ ዓለም አቀፍ ደረጃውን ማሟላቱን ለማረጋገጥ በርካታ ጥብቅ ግምገማዎች ይካሄዱበታል። ፕሮፌሰር ፍራንሲስ የኢትዮጵያ ድንገተኛ ህክምና ቡድን እነዚህ መስፈርቶች ሁሉ ማሟላቱን እንዲህ ሲሉ ይናገራሉ። የኢትዮጵያ ድንገተኛ ህክምና ቡድን እውቅናውን ማግኘት ችሏል። ነገር ግን ይህ እውቅና በአንድ የብቃት መስፈርት ላይ ብቻ የተመሰረተ አለመሆኑን መናገር ፈልጋለሁ። ቡድኑ በዓለም ጤና ድርጅት በዓለም አቀፍ ደረጃ በሚታወቁበት የድንገተኛ ህክምና ቡድን መስፈርቶች መሰረት አጠቃላይና ጥልቅ ግምገማ ተደርጎበታል። ለምሳሌ የመጀመሪያው መስፈርት ቡድኑ እውቅና ለማግኘት በሀገር ውስጥ የተረጋገጠ በቂ ተሞክሮ ሊኖረው ይገባል። የኢትዮጵያ የድንገተኛ ህክምና ቡድን እንደ አውሮፓውያን አቆጣጠር በ2018 ከተቋቋመ ጀምሮ በርካታ የሀገር ውስጥ የድንገተኛ አደጋ ስራዎች ላይ የተሳተፈ ሲሆን ይህም በዓለም አቀፍ ስምሪቶች በጣም ጠንካራ የኦፕሬሽን መሰረት ሆኖታል። ሁለተኛው መስፈርት ደግሞ ቡድኑ የተለያዩ የድንገተኛ አደጋዎችን የመወጣት ተሞክሮ ሊኖረው ይገባል። በማድረግ ዓለም አቀፍ ተሞክሮ ማካበታቸው ነው ሲሉ የኢትዮጵያ ብሔራዊ አስቸኳይ ጊዜ የህክምና ቡድን በዓለም አቀፍ ተሞክሮ ተፈትኖ ማለፉን ገልጸዋል። ከዚህ በተጨማሪም ቡድኑ ከ650 በላይ በተለያዩ የህክምና፣ የሎጂስቲክ፣ የቁሻሻ አወጋገድና የበሽታ መከላከል ዘርፍ የተሰማሩ ባለሙያዎችን በውስጡ አቅፎ ይዟል። ከህብረተሰብ ጤና ኢንስቲትዩት የድንገተኛ ህክምና ቡድን አስተባባሪ የሆኑት ዶክተር ናሆም ታደለ ለዶችቬሌ በሰጡት ማብራሪያ ቡድኑ አደጋ ቦታ በሚደርስበት ጊዜ ራሱን ችሎ ምግብ፣ መጠለያና የህክምና አገልግሎት መስጠት የሚችል የሜዳ ሆስፒታል መገንባቱ ነው።
15: ራሱን የሚችል ሰልፍሰፊሸንት የሆነ ቡድን መገንባትና የራሱን ውሃ የሚያጣራ፣ የራሱን ኤሌክትሪክ የሚያመነጭ እና በቂ የሚባል ደግሞ ለወራት የሚቆይ አቅርቦት ይዞ የሚንቀሳቀስ ቡድን መገንባት ነው። እና አቴ ታይም አንድ ቦታ ላይ ዲፕሎይ ስናደርግ ከጤና ባለሙያዎች ቀጥታ ህክምና አገልግሎት ከሚሰጡት ጀምሮ ሌሎች ድጋፍ የሚሰጡ ባለሙያዎችንም አካቶ ከ25-30 የሚሆኑ ባለሙያዎችን በአንዴ ይዞ የሚንቀሳቀስ ነው። እንግዲህ አስቸጋሪ ሁኔታ ላይ ስለሚሆን ደግሞ በአንድ የሄደው ቡድን የሚቆይበት ቆይታም ሊሚትድ ይሆናል እና ቢቻል ከ3 ሳምንት ባይበልጥ የሚል ነገርም ስላለ ያንን እያቀያየርን ነው የምንሰራው።
14: የአፍሪካ ህብረትና የተባበሩት መንግስታት የኢኮኖሚክ ኮሚሽን ለአፍሪካ ተወካይ ፕሮፌሰር ፍራንሲስ እንደሚናገሩት ከሆነ ይህ ስኬት ለኢትዮጵያ ብቻ ሳይሆን ኢትዮጵያ አሁን ላይ ሌሎች የአፍሪካ ሀገራት ተመሳሳይ አቅም እንዲገነቡ መንገድ ጠራጊ ሀገር ሆናለች ይላሉ። በመጀመሪያ ደረጃ በአፍሪካ አህጉር የመጀመሪያው በማህበረሰብ ዘርፍ ዓለም አቀፍ እውቅና ያገኘ የድንገተኛ ህክምና ቡድን ባለቤት መሆን ተችሏል። ሌሎች የአፍሪካ ሀገራት በዓለም አቀፍ ደረጃ እውቅና ያለው የድንገተኛ ህክምና ቡድን እንዲኖራቸው መነሳሳት መፍጠር ትችላለች። ኢትዮጵያ ልምዷን ማካፈል የጀመረች በመሆኑ በእሷ ተሞክሮ አማካኝነት ሌሎች የአህጉሪቱ ሀገራትም የራሳቸውን የድንገተኛ ህክምና ቡድን ለማቋቋም ይችላሉ ማለት ነው።
16: Through the experience of Ethiopia, and if this experience is shared, other countries on the continent can also develop their EMTs.
14: የኢትዮጵያ ድንገተኛ ህክምና ቡድን ዓለም አቀፍ እውቅና ማግኘቱ በምስራቅ አፍሪካ የሚከሰቱ የጤናና የሰብአዊ አደጋዎችን በራሱም ለመታደግ ትልቅ አቅም ይፈጥርላታል። ዶክተር ናሆም ታደለ ለዶቼ ቬለ ሲናገሩ
15: እንግዲህ ዋናው ነገር በ2010 ዓለማችን እንደምታስታውሰው ከባድ የሚባል የመሬት መንቀጥቀጥ ሃይቲ ውስጥ አጋጥሞ ነበርና በዛን ወቅት የተለያዩ ህክምና ቡድኖች ከተለያየ የዓለም ክፍል በሄዱበትና ህክምና አገልግሎት በሰጡበት ወቅት ያልተቀናጀና ሀገሪቷን በወቅቱ ባጋጠማት ችግር ያንን ሊያቀናጅ የሚችል አካል ባለመኖሩ በኋላ ላይ መሰጠት የነበረባቸው ጥራትን የጠበቀ አገልግሎቶች ሳይሰጡ ቀርተዋል። ከዛ መነሻ ነው እንግዲህ ይሄ በዓለም ጤና ድርጅት መመሪያ ወጥቶለት እንዲሰራ የተደረገው። እንግዲህ አገራት ወይም እኛውም ሀገር የሚሆን ሌሎች ሀገራት ላይ ችግሮች በሚያጋጥሙበት ወቅት ቀድሞ መዘጋጀቱ ቀድሞ መታወቁ በሲስተም ውስጥ የሚጠቅመው ለእንቅስቃሴ ቀለል ያለ የጉምሩክ የድንበር አቋራጭ የሆኑ የሎጂስቲክስ ብቃት ማረጋገጥን በአደጋው ወቅት ሳይሆን ወይም በችግሩ ወቅት ሳይሆን ቀድሞ የተሰራ ስለሆነ ያንን ሰርተፍኬት መያዙ ኦልሬዲ ያ ቡድን በእነዚህ ስታንዳርዶች በሚኒመም ስታንዳርዶች ተፈትኖ አልፏል እና በችግሩ ጊዜ ሄዶ ቀጥታ ወደ ስራው አደጋ የደረሰበት ቦታ ላይ በፍጥነት አገልግሎት እንዲሰጥ የሚያደርግ ማረጋገጫ ነው ማለት ነው።
14: እንደ ዶክተር ናሆም ታደለ ገለጻ ከሆነ ይህ የኢትዮጵያ ብሔራዊ አስቸኳይ ጊዜ ሕክምና ቡድን ከአፍሪካ ቀንድ አልፎ ለመላው አፍሪካ ብሎም በዓለም አቀፍ ደረጃ አደጋዎች ቢከሰቱ በበቂ ሁኔታ ምላሽ መስጠት እንደሚችል ተናግረዋል። የአፍሪካ ህብረትና የተባበሩት መንግስታት የኢኮኖሚ ኮሚሽን ለአፍሪካ ተወካይ ፕሮፌሰር ፍራንሲስ በመጨረሻም የምጨምረው ኢትዮጵያና አዲስ አበባ የአፍሪካ የፖለቲካ መዲና በመሆናቸው የኢትዮጵያ ድንገተኛ ሕክምና ቡድን ዓለም አቀፍ እውቅና ማግኘቱ የበለጠ አህጉራዊ አንድነትንና ትብብርን ያጠናክራል። ወደ ኢትዮጵያ የሚመጡ እንግዶች በሚኖሩን ጊዜ ይህንን ዓለም አቀፍ እውቅና ያገኘ የድንገተኛ ሕክምና ቡድናችንን ለአፍሪካ ሀገራት ብቻ ሳይሆን ድጋፍ ለሚፈልጉ ለሌሎች ዓለም አቀፍ አካላትና ሀገራትም ቢሆን እንደ ትልቅ የድጋፍ ምንጭ አድርገን ማስተዋወቅ አለብን። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት፣ ከጤና ሚኒስቴርና እንደ ዩኬ ሜድ ካሉ አጋር ድርጅቶች ጋር የተደረገ የተቀናጀ ስራ በማንኛውም ሰዓት ተፈጥሯዊ ወይም ሰው ሰራሽ አደጋ ቢከሰት ዜጎች ፈጣንና ዓለም አቀፍ ደረጃውን የጠበቀ የህክምና አገልግሎት በራሳቸው ሀገር በራሳቸው ባለሙያ ማግኘት የሚችሉበት ውጤት አምጥቷል። ይህ ውቅና ለኢትዮጵያ ድንገተኛ ህክምና ቡድን አዲስ ምዕራፍ ጅማሮ ሲሆን ቡድኑ የስራ ደረጃውን ጠብቆ ለመቀጠል የማያቋርጥ ስልጠና፣ የጥራት ማረጋገጫ፣ የስራ ዝግጁነትና ፈጣን የማሰማራት አቅሙን አጠናክሮ መቀጠል ይጠበቅበታል ሲሉ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የድንገተኛ ህክምና ቡድን አስተባባሪ ተናግረዋል።
15: ፕራዮሪቲ ሰተን የምንሰራበት ኢትዮጵያ እንደ ኢትዮጵያ ራሱ በጣም ትልቅ ነው። እንግዲህ ከማዕከል ሆነን ወደ ሌሎች ቦታዎች ለመድረስ ራሱ የሚፈጅብን የራሱ ጊዜ አለ። የቀጣዩ እርምጃችን የሚሆነው ይሄንን ተመሳሳይ የሆኑ ሞዴሎች በየክልሎች ከዛም በታች ባሉ የመንግስት ስትራክቸር ውስጥ ማድረግ ነው። ለጊዜው በመንግስትና በመንግስት በክልሎች ደረጃ ቡድኖችን ማዋቀር፣ ተከታታይ የሆኑ የተግባራዊ ልምምዶችን እኛ ሲሙሌሽን ኤክሰርሳይዝ ድሪል ኤክሰርሳይዝ የምንላቸውን እንዲሰሩ ማድረግ፣ ከዛ ደግሞ ጀስት ኢን ታይም ሪፍሬሸር ትሬኒንጎችንም መቀጠል ዋነኛውና ትኩረት ሰጥተን እንሰራበት ነው። ፕሪፖዚሽን ማድረግ እቃዎችን፣ ሰፕላዮችን እንደዚህ አደጋ

0: ቡድኖች ማዕቀፍ መሰረት በአፍሪካ የሚገኙ 30 ሀገራት በአሁን ወቅት ብሔራዊ የህክምና ቡድኖቻቸውን በማደራጀት ላይ ይገኛሉ። ኢትዮጵያ በመጪው ወር 7ኛውን ዓለም አቀፍ የአስቸኳይ ጊዜ ህክምና ቡድኖች ስብሰባ በአዲስ አበባ ለማስተናገድ በመዘጋጀት ላይ ነች። ለዛሬ የተዘጋጀው የጤና ፕሮግራም በዚሁ ያበቃል። አብሬያችሁ የቆየሁት ሃና ደምሴ ነበርኩ። መልካም ሳምንት።
1: ለዝግጅቱ ሃና ደምሴና መሰግናለሁ። አድማጮቻችን በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፍላችሁን የዕለተ ማክሰኞ የቀጥታ ስርጭታችንን ነው። በርካታ አድማጮቻችን በፌስቡክ የቀጥታ ስርጭታችን ላይ አስተያየቶቻችሁን እያጋራችሁን ትገኛላችሁ። ምስጋናችን ትልቅ ነው። እስከ ፍጻሜው አብረን እንድንቆይ ነው የምንጠይቃችሁ። ቀጣዩ ሳምንታዊ ዝግጅታችን አውሮፓና ጀርመን ነው። የጀርመኑ መራሄ መንግስት ፍሬድሪሽ ሜርስና ፓርቲያቸው ሴዲኡ የደረሰባቸው ሽንፈትና ተጽዕኖውን ነው ዝግጅቱ የሚቃኘው። አዘጋጇ ደግሞ ሂሩት መለሰናት። በድጋሚ መልካም ቆይታ።
2: አውሮፓና ጀርመን
3: ባለፈው እሁድ ከ16ቱ የጀርመን ግዛቶች በሁለቱ ማለትም በበርሊንና በሜክለንቡርግ ፎርፖመርን ግዛቶች በተካሄዱት የምክር ቤት ምርጫዎች የክርስቲያን ዴሞክራት ህብረት ፓርቲ ያገኘው ውጤት ለፓርቲውም ሆነ ለመራሄ መንግስት ፍሬድሪሽ ሜርስ ከባድ ጉዳት አስከትሏል። በሰሜን ምስራቅ ጀርመኑ በሜክለንቡርግ ፎርፖመርን ግዛት በተካሄደው ምርጫ የጀርመን ህገ መንግስት ደህንነት ጠባቂ መስሪያ ቤት ቀኝ ጽንፈኛ ሲል የፈረጀው አማራጭ ለጀርመን በጀርመንኛ ምህጻሩ አኤፍዲ 38.5 በመቶ ድምጽ በማሸነፍ ከፍተኛ ድል አስመዝግቧል። በአንጻሩ ሴዴኡ ደግሞ 4.9 በመቶ ድምጽ ብቻ በማሸነፍ የግዛቱ ምክር ቤት ውስጥ መግባት ሳይችል ቀርቷል። የክርስቲያን ዴሞክራት ህብረት ፓርቲ በጀርመንኛው ምህጻር የሴዴኡን ፖለቲከኞችና ደጋፊዎቻቸውን አንገት ባስደፋው ሴዴኡ ከግዛቲቱ ፓርላማ በተወገደበት በዚህ ምርጫ አኤፍዲ ያገኘው ውጤት በግዛቲቱ ከተካሄደው ካለፈው ምርጫ ጋር ሲነጻጸር በእጥፍ የበለጠ ድምጽ ያሸነፈበት ነው። ሴዴኡ ከሁለት ሳምንት በፊትም በመስራቅ ጀርመኑ የዛክሰን አንሃልት ግዛት የምክር ቤት ምርጫ በአኤፍዲ በሰፊ ልዩነት ተሸንፏል። አኤፍዲ በዚህ ምርጫ እስከዛሬ አግኝቶት የማያውቅ 44.5 በመቶ ድምጽ በማሸነፍ የበላይነቱን ይዟል። የዛክሰን አንሃልቱን ምርጫ ጨምሮ በበርሊንና በሜክለንቡርግ ፎርፖመርን ሴዴኡ ያገኘው ውጤት በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃም ልዩ ትኩረት ስቧል። የፓርቲው ሊቀመንበር የጀርመን መራሄ መንግስት ፍሬድሪሽ ሜርስ የፓርቲያቸውን መራር ሽንፈት ከዚህ ቀደም ታይቶ የማይታወቅ በማለት ገልጸው ውጤቱንም ከባድ ጉዳት ብለውታል። ተጽዕኖውንም ፓርቲያቸው በቀላሉ ሊረሳው የማይችል እንደሆነ ነው ያሳወቁት።
4: ይህ ምርጫ ታላቅ የመሸጋገሪያ ምዕራፍን ያመለክታል። በጀርመን ለሴዲኡ የአምስት በመቶን ገደብ ማለፍ አለመቻላችን አስገራሚና ከዚህ ቀደም ታይቶ የማይታወቅ ውጤት ነው። በግዛቱ ምክር ቤት በአጠቃላይ ምንም መቀመጫ አለማግኘት ከባድ ጉዳት ነው። እናም ተጽዕኖው ለእኛ ለረጅም ጊዜ የሚሰማን ይሆናል።
3: ሜርስ ከፍተኛ ቁጥር ያለው መራጭ ህዝብ ድምፁን ለጽንፈኛ ኃይሎች መስጠቱንም የፖለቲካና የፓርላማ ስርዓታችንን ጥያቄ ውስጥ የሚያስገባ ሲሉ አሳሳቢነቱንም አጉልተዋል።
4: ልክ እንደ ሌሎች በርካታ የዓለም ሀገራት ሁሉ በጀርመን የፖለቲካ ፓርቲ ስርዓት ጥልቅ ለውጥ እያየን ነው። በትናንትናው ምርጫ ከ40 በመቶ በላይ የሚሆነው ድምፅ የፖለቲካና የፓርላማ ስርዓታችንን ጥያቄ ውስጥ የሚከቱና ሰዎችን በጽንፈኛና ቀላል መፍትሄዎች ለማሸነፍ ለሚፈልጉ አጥፊ ኃይላት ተላልፏል።
3: በሜክለንቡርግ ፎርፖመርን የሴዴኡ ሽንፈት መዘዝ በግዛቲቱ የወግ አጥባቂው የክርስቲያን ዴሞክራት ህብረት ፓርቲ መሪና በምርጫው ዋነኛ እጩ የሆኑት ዳንኤል ፔተርስ ትናንት በፈቃዳቸው ከኃላፊነታቸው እንዲነሱ አድርጓል። ለሽንፈቱም በግል ኃላፊነት ወስዳለውም ብለዋል። ምንም እንኳን ሴዴኡ በግዛቱ ፓርላማ ውስጥ መግባት ባይችልም ፔተርስ ግን ፓርቲያቸው ወደፊት ቁልፍ ሚና መጫወቱን ይቀጥላል ብለዋል። ሜርስ የሚመሩት ጥምሩ መንግስት ያቀዳቸው ብዙሃኑ የተባሉ ያልተቀበሏቸው የማሻሻያ እርምጃዎች ሴዴኡ ባለፉት 3 ምርጫዎች ለገጠመው መራር ሽንፈት አስተዋጽኦ ማድረጋቸው ይጠቀሳል። በዚህ የተነሳም በጀርመን በህዝብ ዘንድ ያላቸው ተቀባይነት እየቀነሰ ሄደው ፍሬድሪሽ ሜርስ ጫናው በርትቶባቸዋል። ስልጣን እንዲለቁ ግፊቱ

0: ለበረታባቸው ለሜርስና ለፓርቲያቸው ውጤቱ መራርና አደገኛ ቢሆንም ሜርስ ግን የችግሮቻችን መድኃኒት ናቸው ያሏቸውን አከራካሪዎቹን ማሻሻያዎች ህዝቡ በትግስት እንዲጠብቅ አሳስበዋል።
1: Diese Reformen sind das Mittel.
2: እነዚህ ማሻሻያዎች በህብረተሰባችን ውስጥ ዘልቆ የገባላለው የአምባገነንነት መርስ መድኃኒት ናቸው። አሁን መደረግ ያለበት ብርቱ ድጋፍ ጽናትና መታገስ ነው። እነዚህን ባህሪያት እንደ CDU ሊቀመንበር እንዲሁም ከሁሉም በላይ እንደ ሀገራችን መራሄ መንግስት አሳያችኋለሁ። አመሰግናለሁ።
1: Landes. Ich danke Ihnen.
0: ይሁንና የምርጫዎቹ ውጤቶች በጥምሩ መንግስትም ሆነ በራሱ በሴዴው ላይ ተጽዕኖ ማሳደራቸው እንደማይቀር የፖለቲካ ተንታኞች ይናገራሉ። ፕሮፌሰር ቶማስ ቦጉንትኬ የፖለቲካ ሳይንስ ምሁርና በዱስልዶርፍ ዩኒቨርሲቲ ተመራማሪ ናቸው። ፈጽሞ ሊለዝብ በማይችለው የክርስቲያን ዴሞክራት ህብረት ፓርቲ አቋም ምክንያት ፓርቲው ከአፍዴ ጋር አብሮ አለመስራቱን ከግራዎቹ ፓርቲ ጋርም አለመጣጣሙን እንዴት መቋቋም እንደሚችል ተመራማሪው ከዶቼ ቬለ ለቀረበላቸው ጥያቄ በሰጡት መልስ ፓርቲዎቹ በጉዳዩ ላይ ሊያስቡበት ይገባል ብለዋል። ውጤቱ ግን ለሴዲኡ ጥሩ እንዳይደለ ነው ያስረዱት።
3: Mittelfristig muss die Union müssen die Unionsparteien sich überlegen.
2: በመካከለኛ ጊዜ የክርስቲያን ዲሞክራት ህብረትና የክርስቲያን ሶሻል ህብረት ፓርቲዎች በጀርመንኛ መጻራቸው የሴዲኡና CSU ጥምረት ከዚህ አስቸጋሪ ሁኔታ እንዴት መውጣት እንደሚቻል ማሰብ አለባቸው። አብዛኛው ህዝብ በተደጋጋሚ ለመሃል ቀኝ ፓርቲዎች ለቀኝ አክራሪ ፓርቲዎች ድምጽ ይሰጣል። ግን በስተመጨረሻ የግራ ክንፍ መንግስታትን ያስከትላል። ይህ በግልጽ ለሴዲኡ ጥሩ
3: አይደለም።
0: ተመራማሪው የፖለቲካ ሳይንስ ምሁር ሜርስ ስልጣናቸውን ላለመልቀቅ መወሰናቸውንም ትክክለኛ ብለውታል።
2: በመርህ ደረጃ ሜርስ ትክክለኛውን ስልት መርጠዋል። ይህም መጽናናትና ማስተዳደርን መቀጠል ነው።
0: ሴዲኡ ከባድ ሽንፈት ካጋጠመው በኋላ ሜርስ ከስልጣን ተነስተው በሌላ እንዲተኩ ስለሚደረገው ግፊትና ስለ ሜርስ ውሳኔ ዶቼ ቬለ የጠየቃቸው የፖለቲካ ሳይንስ ምሁርና የህግ ባለሙያ ዶክተር ለማይ ፍራሾም ሜርስ ጫናውን ወደ ጎን ትተው በጀመሩት ስራ እገፋለው ማለታቸውን ጥሩ ነው ብለዋል። በርሳቸው አስተያየት በዚህ ወቅት ላይ እሳቸውን የሚተካሰው በጀርመን ፖለቲካ ውስጥ መሰረታዊ ለውጥ ያመጣል ብለው አያስቡም።
4: አንደኛ የክርስቲ ዲሞክራት ህብረት ሲዲዩ ክርስቲ ዲሞክራት ዩኒየን ከምርጫ መውጣቱ ትልቅ የፖለቲካ ነውጥ እስከ ታችኛው የአስተዳደር እርከን ድረስ ሁሉንም ያነጋገረ። በዚህም የተነሳ ቻንስለር ሜርስ የሴዴኡን የፖለቲካ ፕሮግራም እንዴት መራጮቻችን ሊያገኙን አልቻሉም በሚል መሰረታዊ የፓርቲ ዲቤት እናደርጋለን የሚል ሐሳብ አቅርቧል። አንደኛ ይህንን ከፓርላማ ስለወጡ ማለት ነው። እዛ ሁለተኛ እኔም የምደግፈው ቻንስለር ሜርስ እንዳደረጉት ከዚህ ምርጫ በኋላ አንገት ደፍቶ እንደ ህፃን ልጅ እያለቀሱ ወደ ቤት መመለስ ሳይሆን እንደውም ከዚህ በበለጠ ፊት ለፊት ኦኬ እንዲሆኗል፣ ከአሁን በኋላ ግን በተለያዩ ትንንሽ እንቅፋቶችን በምኖችም እየቆምን የማይተማመን ጓደኛ በየወንዙ ይማማላል እንደሚባለው እንዲህ መሆን የለበትም። ለአራት አመት ተመርጠናል። ምናልባት ፈጠን ብለን ያላደረግናቸው ነገሮች ካሉ የዚህን የሪፎርም ጉዳይ ቶሎ እናድርግ፣ ችግሮቻችንን እንወያይ፣ በፓርቲ ደረጃ የሰው መለዋወጥ ስለ እውነት ከሆነ ክርስቲ ዲሞክራትን አሁን ከውድቀት አያመጣው። መሰረታዊ የፖለቲካ ለውጥ በጀርመን አስተዳደር ውስጥ ሊያመጣ የሚችል በዚህ ሁለት አመት በቀረው የምርጫ ጊዜ ውስጥ እኔ ተአምር የሚሰራ ቻንስለር ሊመጣ ማይችል። በእኔ እምነት ያደረጉት ጥሩ ነው፣ ግን ታይሚንጉ ልክ ነው ወይ? የራሴ ሪዘርቬሽን አለ። ምክንያቱም 18 ሰዓት ላይ ገና እንኳን በመንግስት መግለጫ ሳይሰጥ ዝም ብሎ ህዝብ መራጮችን ህዝብ መንገድ ላይ ቆሞ የጠየቁትን ቃለ መጠየቅ ተመርክዞ በደንብ ተዘጋጅተውበት 18 ሰዓት ተነግሮ 18 ሰዓት ከሶስት ደቂቃ ወጥቶ ወደ 5-7 ደቂቃ የፈጀ ንግግር የሚያደርግ ከሆነ ቻንስ ነው፣ በደንብ ተዘጋጅተውበታል ማለት ነው። ይሄ ደግሞ ጫና ከጀርባቸው ስላለ ነው። ይሄን ጫና ስለሚያውቁ ነው ሀሎ እኔ እዚህ ነው ያለሁት። ይሄ ነገርም ቢሆን እንቀጥላለን ይደረጋል። እኔ ነኝ የፖለቲካ አቅጣጫ በጀርመን ህገ መንግስት መሰረት ለሚቀጥለው 4 አመት የሚወስነው ይደረጋል ብለዋል።
0: ያም ሆኖ ዶክተር ለማ ሜርስ ከፓርቲያቸው ጋር ተጣምሮ ጀርመንን ከሚመራው ከሶሻል ዴሞክራቶቹ ፓርቲ በኩልም ችግር ሊገጥማቸው እንደሚችል ሳይጠቁሙ አላለፉም።
4: አሁን ግን ትልቁ ችግር ምንድነው? ለአገዛዛቸው ችግር የሚሆነው የጥምር መንግስቱ አባል ሶሻል ዴሞክራት ነው። ሶሻል ዴሞክራት ማኑዌላ ሽቬዚክ አንዷ እዚህ ቦታ ላይ አይቻልም ብላለች። የእሷን ድምፅ ሰምተው የገንዘብ ሚኒስቴሩ መሆኑ የስራ ሚኒስቴሯ ባትና ክሊንግባይል አዎ በአንዳንድ ጉዳዮች ላይ መነጋገር አለብናል እና ክርስት ዴሞክራት አሁን እንደውም ከፓርላማ ስለወጣ የጀመርነውን ጉዞ አምነንበት አደረግነውን ባለሙያዎች ያጠኑትን የሪፎርም ፕሮግራም እንደገና ጥያቄ ውስጥ እናስገባለን። ይሄ እንግዲህ የቻንስለሩን ጥንካሬ የሚጠይቅ ነው። አንደኛ በጀርመን አቀፍ ደረጃ በሚደረገው አገዛዝ ላይ የሴዴኡ የክርስት ዴሞክራት መድከም ከፓርላማ ውጣት አስተዋጽኦ ያደርጋል። ሆኖም ግን ክርስት ዴሞክራቶች አሁን ሰብሰብ ብሎ ካለፈው ጊዜ የበለጠ ወደፊት መቀጠላቸው ከአራት አመት በኋላ ለሚመጣውም ቻንስለር መሰረት መጣል ነው። ያለበለዚያ እነሱ እዚህ ሲጠላለፉ ሌሎቹ ደግሞ የሚዘጋጁ አሉ ቦታ ለመያዝ።
0: እሁድ በበርሊን በተካሄደው ምርጫ የግራዎቹ ፓርቲ ሲያሸንፍ ሴዴኡ ከቀድሞ ምርጫ ያነሰ ድምፅ አግኝቷል። አኤፍዴ ደግሞ በውጤቱ 3ኛ ደረጃን ይዟል። አሁን በበርሊን መንግስት የመመስረት እድሉ በግራዎቹ እጅ ነው ያለው። ይሳካለት አይሳካለት ደግሞ በሂደት የሚታይ ነው የሚሆነው። አድማጮች፣ የዛሬው ዝግጅታችን በዚሁ ያበቃል።
5: ለዝግጅቱ ሂሩት መልሰን አመሰግናለሁ። የማጠቃለያ ዜና አሰማችኋለሁ። በኢትዮጵያ የሚታየው የጸጥታ ሁኔታ አሳስቦኛል ሲል የተባበሩት መንግስታት ድርጅት አስታወቀ። በአገሪቱ ውጥረቶችን ለመቀነስና የፕሪቶሪያ ስምምነትን ተግባራዊ ለማድረግ በአፍሪካ ህብረት የሚመራውን ጥረት የተባበሩት መንግስታት ድርጅት መደገፉን እንደሚቀጥል ገልጿል። በተባበሩት መንግስታት ድርጅት ግምት መሰረት የመን ውስጥ እየተባባሰ በመጣው ግጭት በሚቀጥሉት 3 ወራት በሀገር ውስጥ የተፈናቀሉ ሰዎች ቁጥር ከ230 ሺህ ሊበልጥ ይችላል ተባለ። ሲኤንኤን፣ ኤምኤስ ናው እና ፖለቲኮ የተሰኙት የአሜሪካ የዜና አውታሮች የዶናልድ ትራምፕ አስተዳደር ከዋይት ሀውስ ካገዳቸው በኋላ አስተዳደሩን መክሰሳቸውን አስታወቁም። 81ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዛሬ ኒውዮርክ ውስጥ በይፋ ተጀመረ። ጉባኤውን በይፋ የከፈቱት የድርጅቱ ዋና ጸሐፊ አንቶኒዮ ጉተረሽ ናቸው። በጉባኤው የብራዚሉ ፕሬዝዳንትና የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ንግግር አድርገዋል። የማጠቃለያው ዜና በዚያው አበቃ። እንግዲህ አድማጮቻችን፣ ለለቱ ያልነውም ስርጭታችን ወደ መገባደዱ እየተቃረበ ነው። የመሰናባበቻ ሙዚቃ ብቻ ነው እናስደምጣችሁ በቀጣይነት ማለት ነው። ስርጭቱን በመምራት እኔ ታምራት ዲንሳ ከእናንተ ጋር ቆይታ አድርጌያለሁ። ስርጭቱን በሙሉ ስትከታተሉ ለነበራችሁ፣ ሐሳብ አስተያየት፣ ጥቆማ፣ መረጃ ስታካፍሉ ለነበራችሁ ሁሉ ደግሞ ምስጋናችን ትልቅ ነው። ነገ ዳግም ለመገናኘት ቀጠሮ ይዘን በዚሁ እንሰነባበት። በያላችሁበት ጤና ይስጥልን።